바라건 창에미긴 내문 바가타라 나르기 아부조 쇼트문 시릭 아부조 가르치 일라슈 강렌 보곳 내시시더랏 가르르흥노사곳 억터르가들의 배갓 통강하트나스톨호시릭 쇼트 가르치 오이랏 서석인 시리깅 호라기 우드가와 에노이서 하르골이 허문 어르지라 서석 모두 젠슈이 이두가 동그나 살벌 도로호 장전 깔끼리 쬐그네서 서서성사 들으시던문 샤지볼가 젤리게 야볼으시 시르기 짝사지문 아른아른도 그제네 부엇 백힘돌다 아다 우드걸린 장준 나를 힐주엔 이진 여진 타해골발본 활살라 시르기 앞지가라 활약이긴 시르기 발본 우드금 벨디치 따골치 앞지르치베가 은놀라다 은혜가 짤하보고 그림인 달다서 태군이 하래비치 활약이긴 시르기 이르네 드루드루문 Сул тас, сүүчін хүг, сүнсмүр үгүй бүгдіңі шибірлін нәрліға хіла шүүй. Жа, хансуүйгін бүй шірі гават өр болтыла. Сэ мүн бүгсін жіргі мүтгүй үмд олдан. Жагу дотар ортыл, гэнэв тэ хоэр етгүй дот. Нэхт жа, бод орын. Хатогангин бодогор хобэт хаврин айгуат дэшгэн нэхнэдл харан хэнгэрэгуутэн галэгэн билдэс хаган сумбар норэд яхуэтл чугчугас ширэггады ярад хэм хобэтли нүжид үжасэ умэн талас хайр жамэн ширэг ижэн